0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 13 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክረምታዊ ናይ ዕርፍቲ ግዜ ንምሕላፍ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጎንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜና ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 13 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ካስትል ጎንዶልፎ ኣብ ዘዕረግዎ መልኣከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምኽንያት ዝኽሪ መበል 35 ዓመት ዳግመ ህንጸት ናይ ላቲን ስርዓት እትኽተል ቤተ ክርስቲያን መሓውራት ሃገረ ዩክሬይን ዘመሓላለፍዎ መልእኽቲ ኣብ ቦርጎ ላውዳቶሲ ቅዱስ ኣቦና ምስ 200 ድኻታት ኣብ ናይ ምሳሕ እንግዶት ከም እተሳተፉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 14 መስከረም ናብ ሃዋርያዊ ቤተ መጻሕፍቲ ቫቲካን ምብጻሕ ከም ዘካይዱን ነቲ ሓድሽ ምርኢት መጻሕፍቲ ብዕሊ ከም ዝኸፍቱን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 12 ሓፈሻዊ ምሉእ ፌደራላዊ ጉባኤ ጳጳሳት እስያ ዘመሓላለፍዎ ቃል ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 13 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጎንዶልፎ ዝርከብ ዓመታዊ ዕርፍቲ ዝገብርሉ ጳጳሳዊ ህንፃ ኣብ ዘካየድዎ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ብዛዕባ ምሳሌ ዘራእይ ኣስተንቲኖም ንክርስትያን ምእመናን ቃል ኣምላኽ ንነፍሲ ወከፍ ልቢ ናይ ምቕያር ሓይሊ ከም ዘለዎ እውን ኣዘኻኺሮም ምእመናን ከኣብ ወገኖም ኣብዚ ክረምቲ እዚ ጽሞናን ጸሎትን ብዛዕባ ቅዱሳት መጻሕፍቲ ንምስትንታንን ግዜን ቦታን ክህልዎም ኣተባቢዖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ብዛዕባ ምሳሌ ዘራእይ ዝገልጽ ክፍሊ ወንጌል ጠቒሶም ኣስተንተኑ። ኣምላኽ ሓይሊ ፍቕሩ ካብ ድኻምና ከም ዝብርትዕ ስለ ዝፈልጥ ዘርቓሉ ኣብ ልቢ ሰብ ካብ ምዝራእ ፈጺሙ ኣይስልክን እዩ በሉ። ቅዱስነቶም ነቶም ኣብ መበል 15 ሰንበት ናይ ዘመነ ክረምቲ ኣብ ካስትል ጎንዶልፎ ንዝተረኽቡ ነጋድያን ኣብ ዝለገሱሎም ኣስተንትኖ ቃል ኣምላኽ ነቲ ቅዱስ ማቴዎስ ወንጌላዊ ብዛዕባ ምሳሌ ዘራእይ ዝጸሓፎ ክፍሊ ወንጌል ብምጥቃስ ኣምላኽ ቃሉ ኣብ ልብና ክዘርእ እንከሎ ልግስን ምትእምማንን ሓይሉን እውን ኣባና ከም ዝዘርእ ወሲኾም ገለጹ። ማእከል ናይዚ ምስጢር እዚ ክርስቶስ ባዕሉ ምዃኑ እውን ወሲኾም ኣመልከቱ። እቲ ምእንቲ ድሕነትና ኢሉ ሕይወቱ ኣሕሊፉ ዝሃበ ስጋና ዝለበሰ ጐይታናን መድሓኒናን ኢየሱስ ክርስቶስ እግዚኣብሔር ኣቦ ባዕሉ ብሞቱ ብዙሕ ፍረ ምእንቲ ኸፍሪ ኣብ ብዘለ ዓለም ዝዘርኦ ዘርኢ እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ቃል ኣምላኽ ኩሉ ሳዕ ባህ ዘብል ልቢ ከም ዝረክብ ኣፍልጦ ሃብሉ። ሓደ ሓደ እዋን ተሪርን ምላሽ ዘይህብን ሓመድ ወይ ከም እተረግጸ መንገዲ ከውሒ ከም ዝመልኦ መሬት ወይ ኣሻኽ ዘይተቖጥቈጠ ዝመስል ኣቓልቦ ዝሰርቕ ልቢ የጋጥም ከም ዘሎ ገለጹ። ይኹን እምበር ንዅሉ ነገር ክልውጥ ዝኽእል ተኣምራት ፍቕሪ ዝንቀሳቐሰሉን ተቐባልነት ዘለዎም ፈርያምን መሬት ዝገብረሉ እዋን እውን ኣሎ በሉ። ኣስዕብ ኣቢሎም እውን ቅዱስ ኣቦና እግዚኣብሔር ኣቦ ካብ ድኻምና ዝብርትዕ ሓይሊ ፍቕሩ ከም ምዃኑ ይፈልጥ እዩ እሞ ቃሉ ካብ ምዝራእ ኣየቋርጽን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ካብ ጽሑፋት ቅዱስ ዮሐንስ ኣፈወርቂ ብምጥቃስ ዘርኢ ክበቕለሉ ኣብ ዘይክእል ቦታ ምዝራእ ዘጋጥም ነገራት ኣመልኪቶም ኣስተንተኑ። ከምዚ ዝኣመሰለ ስጉምቲ ኣብ ሕርሻ ብዙሕ ትርጉም ዘይብሉ እኳ እንተኾነ ኣምላኽ ግን ኣብቲ ኣኻውሕ ዝመልኦ መሬት እውን እንተኾነ ናብ ፍርያም መሬት ክቕይር ስለ ዝኽእል ብተፈልየ መንገዲ እዩ ዝዓይ በሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ኣብ ደቂ ሰባት ዘለዎ ምትእምማን ኣብቲ ብዛዕባ ነፍሲ ወከፍ ሰብ ዘለዎ ዓሚቕ ፍልጠት ተመርኰሰ ስለ ዝኾነ ድማ እዩ እዚ ኣምላኽ ንኣና ዘርእዮ ልግሲ ብገርሂ ዘይኮነስ ጥበባዊ ተግባር እዩ በሉ። እግዚአብሔር ሓደ ሓደ እዋን ንሕና ባዕልና ክንፈልጦ ዘይንኽእል ጽቡቕ ነገር ኣብ ውሽጥና ይርእዩ ክብሉ ድማ ኣዘኻኸሩ። በዚ ምኽንያት እዚ ድማ ኣስዕባ ኣቢሎም ቅዱስ ኣቦና እቲ ንመሬት ልብና ካባና ጸቢቑ ዝፈልጥ ጐይታ ብተኣማንነት ገዛ ርእስና እንተሂብናዮ መዓልቲ መጸ ንሱ ብምትእምማንናን መን ክንከውን ከም እንኽእልን ካብ ምእማን ኣየቋርጽን እዩ በሉ። ቃል ኣምላኽ ብትሕትናን ብግሉጽነትን ተቐባልነት ምስ ረኸበ ፍረ መንፈስ ቅዱስ ከም ዘፍሪ ርእሰ ሊቃነ ጳጳሳት ገሊጾም ነቲ ቅዱስ ጳውሎስ ናብ ሰብ ገላትያ ዝጸሓፎ መልእኽቲ ብምዝኽኻር ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ለውሃት፣ ሕያውነት፣ ተኣማንነት፣ ልግሲ፣ ርእስኻ ምግታእ ክብሉ ድማ ዘርዚሮም። ዓለምና ነዚ ፍረታት እዚ ክትመልኦን ብኣኡ ክትልወጥን ክሳብ ክንደይኮን እዩ ዘድልያ ዘሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ ዝሕጂ ዘሎ ዘመነ ክረምቲ ብምጥቃስ ንክርስትያን ምእመናን መንፈሳዊ ህይወቶም ብምምዕባል ንዕርፍቲ ዝኸውን ግዜ ብግቡእ ክጥቀምሉ ኣተባብዕዎም። ስለዚ ብፍላይ ኣብ ዘናይ ክረምቲ መዓልትታት ዕርፍቲ ቃል ኣምላኽ ንምስማዕን ንምንባብን ንምስትንታንን ቦታ ንምሃብ ቆራጽነት ንግበር ብምባል ትርጉም ዘለዎ እዋን ጽሞናን ጸሎትን እውን ከነተባብዕ ኣለና ክብሉ ተላበቡ። ከምዚ ዝኣመሰለ ህሞት ንኣካላትን መንፈስን ከም ዘሐድሶምን ንክርስትያን ምእመናን ወንጌል ንምስባኽ ድልዋትን ኣብ ምስፋሕ መንግስቲ ኣምላኽ ኣበርክቶ ክገብሩ ከም ዘኽእሎምን ናብ መዓልታዊ ህይወቶም ንኽምለሱ ከም ዘዳልዎምን ድማ ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጎንዶልፎ ኣብ ዝርከብ ፒያሳ ደላ ሊበርታ ጸሎት መልኣከ እግዚኣብሔር ድሕሪ ምዕራጎም ቃል ሰላምታን ምሕፅንታን ኣካፈሉ። ናብቲ ኣብ ማእከላይ ምብራቕን ኣብ ዩክሬይንን ዘጋጠመ ቅልውላው ምልስ ብምባል ድማ ናብ ዲፕሎማስያዊ መፍትሒ ከነተኩር ተማሕጺኖም። ከምኡ እውን ሰንበት ዕለተ ባሕሪ ከም ምዃኑ ምስ ኩሎም ባሕረይናታትን ሰራሕተይናታት ወደብን ዘለዎም ጥቡቕ ርክብ ገሊጾም። እዚ ኸኣ ብሰንኪ ዘጋጥም ዘሎ ወተሃደራዊ ውጥረት ዝያዳ ኣሸጋሪ ዝኾነ ናይ ስራሕ ኩነታት እዩ። ኣብ መደምደምታ ቅዱስ ኣቦና ነቲ ፖላንዳውያን ምእመናን ናብ ጃስና ጎራ ዝገበርዎ ባህላዊ ማርያማዊ ንግደት ዘኪሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቀዳመይቲ ሰንበት ናይቲ ኣብ ካስትል ጎንዶልፎ ዝጸንሕሉ ክረምታዊ ዕርፍቲ ኣብ ፒያሳ ደላ ሊበርታ ዝርከብ ጳጳሳዊ መንበሪ ጸሎት መልኣከ እግዚኣብሔር ድሕሪ ምዕራጎም ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ናብቲ ኣብ ልዕሊ ሰላማውያን ሰባት ዝለዓለ ስቓይ ዘውርድ ዘሎ ብዕጥቃዊ ግጭታት እተጐድኡ ሃያሎ ዞባታት ዓለም ኣመልኪቶም ተዛረቡ። ቅዱስነቶም ብፍላይ ብዛዕባ እቲ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ስምምዓት ተስፋ ከም ዝገብሩ ድሕሪ ምግላጽ ውጥረት ከም ብሓድሽ እተላዕለሉ ማእከላይ ምብራቕ ከምኡ እውን ብዛዕባ እቲ ኣብ ሊባኖስ ዘሎ ቀጻሊ ቅልውላው ጠቒሶም። ብዛዕባ እቲ ኣብ መንጎ ሩስያን ዩክሬይንን ዝካየድ ዘሎ ኩናት እውን ከም ዘተሓሳሰቦም ገለጹ። እዚ ድማ ኣብዚ ቀረባ መዓልትታት ኣብ ካርኪቭ፣ ዶኒፖር፣ ኪየቭ ከምኡ እውን ኦዴሳ እተፈጸመ ብርቱዕ መጥቃዕትታት ከም ዝነበረ ዝፍለጥ እዩ። እቲ ዘሕዝን ግን ኣብ ማእከላይ ምብራቕን ኣብ ዩክሬይንን ከምኡ እውን ኣብ ሓያሎ ካልእ ክፋላት ዓለም ናይ ውግእ ንፋስ ከም ብሓድሽ ይነፍስ ኣሎ። ዓመፅን ራዕድን ሞትን ይዘርእ ከም ብሓድሽ ድማ ንብዙሓት ንጹሓት ሰባት ይጸልዎም ኣሎ በሉ። ናይ ሮማ ጳጳስ ደቂ ሰባት ተስፋ ከይቈርጹ ኣተባብዕዎም። ኣብ መንጎ ሃገራት ነባር ዕርቅን ምምጻእ ዘኽእል እንኮ መንገዲ ናብ ዝርርብን ምይጥን ክምለሱ ድማ ተማሕጺኖም። እዚ ንፋሳት እዚ ተነቃፊ ዝመስል እኳ እንተኾነ ነቲ ሃልሃልታ ተስፋን ሰላምን ከጥፍኦ ኣይንፍቀድ። ኣብ መንገዲ ዝርርብን ዲፕሎማስያዊ ርክብን ክንጸንዕ ተስፋ እገብር። ናብ ፍትሓውን ነባርን ሰላም ክመርሕ ዝኽእል እዚ እንኮ መንገዲ እዚ እዩ። ህዝብታት ብዕርቅን ብሓባራዊ ሓድነትን ክብሪ ነፍሲ ወከፍ ውልቀ ሰብ ከኽብሩን ዝኽእሉሉ ድማ እዩ ክብሉ ተማሕጸኑ። ኣብታ ካቶሊካዊት ቤተ ክርስቲያን ንምእመናን ምእንትቶም ኣብ ባሕሪ ዝነብሩን ዝሰርሑን ክጽልዩ እትዕድመሉ መዓልቲ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ብዛዕባ እቲ ውግእ ኣብቲ ባሕረኛታት ዘጋጥሞም ዘሎ ኣጸጋሚ ኩነታት ስራሕ ዘሕድሮ ጽልዋ ከም ዘተሓሳስቦም እውን ገሊጾም። ሎም ሰንበት ባሕሪ እዩ። ሓሳባተይ ናብቶም ኣብ መላእ ዓለም ዝርከቡ ባሕረይናታትን ገፈፍቲ ዓሳን ሰራሕተይናታት ወደብን ካብ ፍቁራት ስድራ ቤቶም ተፈልዮም ሓደ ሓደ እዋን ድማ ነቲ ኣብ ባሕሪ ዘጋጥም ግጭታት ብፍርሒ ዝፍለጥ እኳ እንተኾነ ብትዕግስትን ብህድኣትን ጻዕሮምን ንግድነታት ህይወት ብዙሓት ሰባትን ዘቐጽሉ ዘለዉ እዮም። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ንዘመናት ዝጸንሐ ጉዕዞ ባሕሪ ናብ ቼስቶ ቼዋ እውን ዘኪሮም። እዚ ኸኣ ሓደ ካብቲ ኣብ ፖላንዳውያን ኣብ መላእ ኤውሮጳን ኣዝዩ ኣገዳሲ መግለጺ እምነት እዩ። ኣብ ነፍሲ ወከፍ ዓመት ብኣማይት ኣሽሓት ዝቝጸሩ ነጋድያን نتوروي ايقونا انونا قدست دنگل مريم زچستو چوا ويتا صلام اما بيتنا نمسلام ناب بيت مقدس قدام جاسنا غورا يخدو يوم كبلو مسكرو عم دمدم تاسلتون بزوحات بولانداويان مؤمنان مسايقونا جاسنا غورا ابزغبر عمتاو نقدت تقابيهم كم ميسيوناويان دك اما زامر تمتن حقوسات مسخاخر وانجيل من تكوخونو اصل اللوخو بلو
1: زيت كاتالوج لكم زينا فاتيكان ايو رسالكان باباسات للمبل 14 بنعيك قدس ممرانا صحف قدات ركب مسحقراتنا غراين تكالاتن لكباباسات بول ريتشارد غالاغر فلويلو اوخ اب يوكراين نمبل 35 عمت داغ مهنصت نايلاتن سرعه التقتل بيت كريستيان مخنيات اب زم حلال فومال اختي نتي اب مبل اسراك فلا زمن زنبر سدات بيت كريستيان بمذكر نسلام نعبيت صدركم ونقلهم اتومن بسانكو غز ساقيو تسالات كقبر إلا بو رسالي كان باباسات للم بالحصر تربعته بسانك زسكاح كحكونات عبي كورين زساقيو كلهم مؤمنان هياوانين زموتون تسالات كقبر بنعيك دس ممبرانا صحف قدات ركب مساقراتن أهقراويان تكالاتن لك باباسات بول ريتشارد غالاغر فلوي لوخ ابي اوكرين مبل 35 عمت داغ مهنصت ناي لاتين سرعه تقتل بيتا كريستيان مخنات ابزم حلال فوم اختي تصاوعت اقريبهم مؤمنان اب علمن اب ابيت الصدران سلام كل اون نعملح كل منكم تلعبون ابتي ابي اوكرين اب صمبل مبل 35

0: ሓናፂ ድልድላት ዝብል እዩ። ሎሚ ድማ ንሕና እውን ምስ ኩላትኩምን ምስ ስድራኹምን ምስቲ ክንነብረሉ እንደሊ ሕብረተሰብን ብፍትሒ ዝተላለየ ሕብረተሰብ ጠንቂ ድኽነት ዝውገደሉን ጠንቂ ናይቲ ክሳብ ሕጂ ኣብ ዓለምና ዘሎ በደላት ክስገር ዘኽእልን ድልድል ክንሓንፅ ንደሊ። ነዚ ክውንነት እዚ እትነብር ቤተ ክርስትያን ኢና ክንከውን እንደሊ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ንዚ ናይ ምሳሕ መኣዲ ንምድላውን ምትእኽኻብ ክህሉ ሓላፍነት ዝተሰከሙ እውን ኣመስጊኖም ኣብ ዝኾነ እዋን ኣብ እንእከበሉ ግዜ እዚ ናይ ርክብ መንፈስን ኣብ ዙርያ ሓደ መኣዲ ኣብ እንካፈለሉ እዋን እታ ኢየሱስ እውን ኣብ መንጎና ዝርከበሉ ሓደ መኣዲ ብሓቂ ዝተፈልየተ ዓለም ናይ ተስፋ ዓለም ኣብ ማእከል ገዛእ ርእስና ብርሃን ዝኾነት ዓለም ኢና እናሃንፅ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ብዙሕ ግዜ ዓለምና ብሓመፅን ፅልእን ኣድልዎነ ከም እትሰባበር ኣስተብሂሎም ኩሉ ሰብ ማሕበረሰባት ክሃንፅን ንምትሕግጋዝን ሓድሕዳዊ ሓልዮትን ክንነብርን ኣተባቢዖም ሓቢሮም ክሰርሑ ወትሩ ከምዚ ዓይነት ቤተ ክርስትያን ክንከውን ሓቢሮም ዝሰርሑ ወትሩ ከምዚ ዓይነት ቤተ ክርስትያን ክንከውን ንፅዓር ናይ ፍትሕን ሰላምን ፍቅርን ቤተ ክርስትያን እንክብሉ ተማሕፂኖም ንኩሎም ኣብቲ መኣድን ዝሓበሩ ነቶም ዝተኣከቡ ንቤተሰቦም ከምኡውን ንኩሎም ዝሳቀዩ ናይ ቡራኬ ጸሎት ኣቕሪቦም ኦጎይታ በረኸትካ ኣብ ልዕሊ ነፍስ ወከፍናን ኣብ ልዕሊ እዚ እንካፈሎ ዝቐርበልና መግብን ሳላ ልግሲ ብዙሓት ገበርቲ ሰናይን ይውረድ። ንስድራ ቤት ባረኽ ንኩሎም ኣብ ፀገም ወይ መከራ ዘለዉ ባረኽ ሰላምን መሕረትን ዕርቅን ክረኽቡን ንሕና ድማ ኦጎይታን እዚ ካብ ሓልትካ እንቕበሎ ህያባት ባረኽ ብክርስቶስ ጎይታና ኢየሱስ ክርስቶስ ንልምነካ ኣሜን ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰኑይ ዕለት 14 መስከረም ናብ ሃዋርያዊ ቤተ መጻሕፍቲ ቫቲካን ክበጽሑ እዮም። ነቲ ኤኪቪኤ ዘርእስቱ ናይ መጀመርታ ምዕራፍ ናይቲ ዕንወትን ድንቅን ዘርእስቱ ምርኢት ብዕሊ ክኸፍቱ እዮም። ሃዋርያዊ ቤተ መጻሕፍቲ ቫቲካን ትማል ሰንበት ኣብ ዘውፅኦ መግለጺ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰኑይ ዕለት 14 መስከረም ልክዕ ሰዓት 11 ንግሆ ነቲ ናይ ምርኢት ዑደት ኤኪቪኤ ብዕሊ ንምኽፋት ናብ ቤተ መጻሕፍቲ ቫቲካን ክበጽሑ ምዃኖም ኣፍሊጡ። እቲ ምርኢት ካብ ዕለት 25 መስከረም ክሳብ ዕለት 14 ግንቦት 2027 ኣብ እተመደበ መዓልትታት ሰሙናዊ ንበጻሕቲ ክቕበል እዩ። ምኽትል ኣመሓዳሪ ሃዋርያዊ ቤተ መጻሕፍቲ ሃገረ ቫቲካን ክቡር ኣባ ጃኮሞ ካርዲናልን ሲሞና ደ ክሬሴንሶን ፍራንቸስካ ጃኔቶን ከምኡውን ዴልዮ ፕሬቨርዲዮ ዘዳለውዎ ምርኢት ተወሳኺ መደረታትን ሓበሬታታትን ኣብ ቀረባ እዋን ክካፍሉ እዮም። እዚ ምርኢት እዚ ንሰለስተ ዘመናውያን ደቂ ሰባት ማለት ፈረንሳዊ ስነ ጥበባዊ ጄኣር ኣሜሪካዊ ናይ ስነ ጽሑፍ ሊቅን ጸሓፍን ቢል ሞራን ከምኡውን ኢጣልያዊ ከሻኒ ፋልቢዮ ፒየር ኣንጀሊን ምስ መጻሕፍትን ክፍልታትን ቤተ መጻሕፍቲ ርእሰ ሊቃነ ጳጳሳት ብምዝርራብ ብዛዕባ ማይ ከም ስጋትን ምንጭን ገይሮም ብምቕራብ ከስተንትኑ እዮም። ነፍሲ ወከፎም እዞም ሰለስተ ስነ ጥበባውያን ተሓባበርቲ ነቶም ታሪኻውያን መጻሕፍቲ እዚ ቤተ መጻሕፍቲ ብናይ ገዛ ርእሶም ስነ ጥበባዊ ልምድታት ገይሮም እንደገና ክትርጉምዎ እዮም። ሓላፊ ቤተ መጻሕፍትን ሓላፊ መዛግብትን ቅድስቲ መንበር ክቡር የኔታ ጆቫኒ ሴሳር ፓጋዚ ከም ዝገለጽዎ እዚ ምርኢት ኣብ መንጎ ዘመናዊ ስነ ጥበብን ንዘመናት ዝጸንሐ እዚ ቤተ መጻሕፍትን ርክባት ንምድንፋዕ ዝዓለመ ምዃኑ እውን ገለጹ። ክቡር የኔታ ፓጋዚ ተዘክሮኦምን ክገልጹ ኣብ እተፈላለየ ኣጋጣሚታት ርእሰ ሊቃነ ጳጳሳት ንሕሉፍ ተኣማንነት ንመጻኢ ዘለዎም ተስፋን ኣጉሊሖም እዮም። ህሉ ማለት እንተላይ ህላወ እዚ ምርኢት እዚ ሕሉፍን መጻእን ከመዕሩኽ ዝራኸብሉ ቤት ክኸውን ይኽእል እዩ ክብሉ ድማ ኣመልከቱ። እቲ ንምዕቃብን ንምርምርን እተወፈየ ጥንታዊ ተቋም ሃዋርያዊ ቤተ መጻሕፍቲ ቫቲካን ናይ ርእሰ ሊቃነ ጳጳሳት እዩ። ምስ ምምሕዳርን ኣገልግሎትን ቅድስቲ መንበር ድማ ኣጸቢቑ ይተኣሳሰር። እዚ ዓሌት ሃይማኖት መበቆል ወይ ባህሊ ብዘየገድስ ካብ መላእ ዓለም ዝመጹ ብቑዓት ሊቃውንትን መምህራንን ካብ ነዊሕ እዋናት ሒዞም ክኣኻኽብዎ ዝጸንሑ ውርሻ እዩ። እዚ ቤተ መጻሕፍቲ ብቐዳምነት ኣብ ፍልስፍናን ታሪኻውን ስነ ፍልጠትን ንድሕሪት ምልስ ኢሉ ኣብ ስነ መለኮትን ሕግን ስነ ፍልጠትን ፍሉይ ኣበርክቶ ዘለዎ ውርሻ እውን እዩ። እዚ ቤተ መጻሕፍቲ ምስቲ ኣብ መጀመርታ ራብዓይ ክፍለ ዘመን እተመዝገበ ጳጳሳዊ ምርምራት ታሪኻዊ ምትእስሳር ስለ ዝነበሮ ዘመናዊ ታሪኹ በቲ ኣብ መፋርቅ መበል 15 ክፍለ ዘመን ናይ ርእሰ ሊቃነ ጳጳሳት መጻሕፍቲ ንምሁራት ክኽፈተሎም ዝወሰኑ ርእሰ ሊቃነ ጳጳሳት ኒኮላስ ሓምሻይ ከምኡ ውን ብዕለት 15 ሰነ 1475 ዝወፀ ሰነድ ቅድስቲ መንበር ንኽብርታ ተቓላሲት ቤተ ክርስቲያን ዘርእስቱ ኣቢሉ ዝያዳ ርጉእ ተቋማውን መዋቕራውን ንጥፈታት ርእሰ ሊቃነ ጳጳሳት ሲክስተስ ራብዓይ እዩ ጀሚሩ።
0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ካርዲናል ኦዝዋልድ ግራስያስ ብምኽንያት እቲ ካብ ዕለት 20 ክሳብ ዕለት 26 ሓምለ ኣብ ጃካርታ ዝካየድ መበል 12 ሓፈሻዊ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘመሓላለፎ መልእኽቲ ኣብ ህንፀት እዚ እንነብረሉ ግዜ ኣእዳውና ከይረስሕ ብዘይ ዝብል ፍርሒ ንቤተ ክርስቲያን እስያ ንኣምላኽ ኣብ ኣድማስ ተግባራትናን ሰብኣውነት ሰብን ኣብ ማእከል ውሳኔታትና ከተቐምጥ ከም እተማሕፀኑ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓነፅቲ ሓድነት እምበር ሓነፅቲ ባቢሎን ኣይትኾኑ ኣገልገልቲ እታ እትመፅእ መንግስቲ ኣምላኽ እምበር ጎይቶት ናይ ክፈር ዝተመደበ ግንብታት ኣይትኾኑ ብዝብላ ኣብቲ ኣብ ጉሩም ሰብኣውነት ዘርስተዓወ ድማ ልእኽቲ ቁፅሪ 16 ዘቕርቦ ፀውዒት ደጊሞም ንእግዚኣብሄር ኣብ ኣድማስ ተግባራትናን ሰብኣውነት ሰብ ድማ ኣብ ማእክል ውሳ ኣነታትና ከተቐምጥ ተማሕፂኖም እዚ ምሕፅንታ ኣብቲ ካብ ዕለት 20 ክሳብ ዕለት 26 ሓምለ 226 ዓመተ ምሕረት ኣብ ጃካርታ ኢንዶኔዥያ ኣብ ዝካየድ መበል 12 ምሉእ ሓፈሻዊ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ፍሉይ ልኡኽ ክኾኑ ናብ ዝሸምዎም ካርዲናል ኦዝዋልድ ግራስያስ ሊቅ ሊቀ ጳጳሳት ቦምበይ ኣብ ዘመሓላለፎ መልእኽቲ ዘቕርቦ ከም ዝኾነ ዝሓበረ ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ብቋንቋ ላቲን ዘመሓላለፎ መልእኽቶም ሙእመናንን ኣሕዋቶም ጳጳሳትን ኣብቲ ናይ ዘመንና ናይ ህምፀቲ ቦታ ኣእዳዎም ከይረስሕ ዝብል ፍርሒ ከይህልዎም ኣተባቢዖም እዚ ድማ እታ ኣብ እስያ እትርከብ ፍቕርቲ ቤተ ክርስቲያን ብእምነትን ብሰብኣውነትን ካብ ምኩላዕ ከም ዘይተቋርፅ ዝብል ብዘለዎም ተስፋ ዝድገፍ ምዃኑ እውን ከም ዘግልሑ ኣፍሊጡ። በዚ ናይ መላዓቕለስዮ ማሕበረሰብ ሓባራዊ ተወፋይነት ኣቢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዘመሓላለፎ መልእኽቶም መዝሙር ምዕራፍ 85 ተጠቂሶም እቶም ዝተነፅጉ ኣእማን ድኻታትን ህሙማንን ስደተኛታትን ንኣሽቱን እምነ ኩርናዐ ክኾኑ እዮም ፍቕርን ሓቅን ኣብ መወዳእታ ዝራኸባሉ ፍትሕን ሓቅን ዝተሓቋቑፋሉ ኣብ መወዳእታ ድማ ድሉል ተቐባልነትን ሓበራዊ ቤት ክለዓል እዩ ቢሎም ብልቢ ጓሳን ኣቦን ወዲ ሰብ ፅባቂው ከየጥፍአ ዓለም ከዓ ኣብ ልቢ ነፍሲ ወከፍ ሰብ ነቲ ኣምላኽ ክነብረሉ ዝደሊ ቦታ እንደገና ምእንቲ ክትፈልጦን ነፍሲ ወከፍ ሰብ ህንፀት ካልእ ባቢሎን ደው ከብሉን ፅቡቕ ዘበለ ኣብ ምህናፅ ሓይልታቶም ከተሓባብሩን ፀውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ 24 ሰነ ዝኸተመዎ መልእኽቲ እውን ርኡኽ ጳጳስ ክሰሚ ዝቐረበ ሕቶ ካብ ካርዲናል ፊሊፔ ኔሪ ኣንቶኒዮ ሰባስቲያን ደ ሮዛሪዮ ፈራኦ ሜትሮፖሊሳዊ ሊቀ ጳጳሳት ጓን ዳማኦን ከም ዝመፀ ድማ ብምዝኽኻር ኣብ መወዳእታ ድማ ቅዱስ ነቶም ነቶም ዝውክልዎም ንፍቅራዊ ሓለዋ ዴና ቅድስቲ ድንግል ማርያምን መፃምድታ ቅዱስ ዮሴፍን ከም ዘማሕፀኑ ዜና ቫቲካን ኣፍሊጡ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ በፌስቡክን ብማርበብ ሓበሬታ ቫቲካን ኒውስ ክፍርትላ ኣቢልኩም ክትከታተሉ ከምትኽእሉን ከምኡ ውን ናይ ኢሜይል ኣድራሻና tigrino@sbc.vva ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓን ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 14 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክረምታዊ ናይ ዕርፍቲ ግዜ ንምሕላፍ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጎንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 14 ሓምለ መደፈነወና ርእሰ ዓንቀጽ ዜና ቫቲካን ብዛዕባ ስልጣና ኣስተምህሮት ርእሰ ሊቃነ ጳጳሳት ኣብ ሕብረተሰባዊ ሰረተ እምነት ካቶሊካዊት ቤተ ክርስቲያን ብዝምልከት ኣብ ካስትል ገንደልፎ ንኽልተ መዓልቲ ዝጸንሕ ብዛዕባ ህልው መዋእል ዲጂታላዊ ምዕባልን ኒኮሎሳዊ ኣጽዋርን ዘማእከለ ጉባኤ ይካየድ ከም ዘሎ ማሕበር ደናግል ግብረ ሰናይ ዘቅዱስ ቻርለስ ብሮሜዮ ኣብ ሃገረ ታንዛኒያ ዘካይድኦ ዘለዋ ሃዋርያዊ ኣገልግሎት ኣብ ሃገረ ቬኔዙዌላ ብዘጋጠመ ምንቅጥቃጥ ምድሪ ናይ ዝሞቱ ዘለዉ ሰባት ቁፅሪ ከም ዝወሰኸ ዝወፀ ጸብጻብ ህልው ኩነታት ማእከላይ ምብራቕ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 14 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ንሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዋና ኣሰናዳይ ዜና ቫቲካንን ኣሰናዳይ ርእሰ ዓንቀጽ ዜና ቫቲካንን ኣንድሪያ ቶርኔሊ ብዛዕባ ግደ ተኸታሊ ቅዱስ ጴጥሮስ ስልጣን ኣስተምህሮቶምን የስተንትን። ብዛዕባ ውግእን ሰላምን ስደትን ወይ ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ብኸመይ ከም ደቂ ሰባት ክንቅጽል ከም እንኽእል ክዛረቡን ከለዉ እውን ከይተረፈ እቶም ተኸታሊ ቅዱስ ጴጥሮስ ልዕሊ ዅሉ መንፈሳዊ መራሒ ከም ምዃኖም መጠን እዮም ኣገልግሎቶም ዝፍጽሙ ዘለዉ። ናይ ሮማ ጳጳስ ብመሰረትቲ ብ1929 ንሮማዊ ምሕተት መልሲ ንምሃብ እተገብረ ውዕላተራን ሉዓላዊ ናይታ ኣብ ዓለም ካብ ፍርቂት 40 ኪሎ ሜትር ዘይውሕድ ኣብ ማእከል ርእሰ ከተማ ኢጣልያ ትርከብ ዝነኣሰት ሃገር ማለት ቫቲካን መራሒ ከም ምዃኖም መጠን ድማ ንጉዳያት ደቂ ሰብ ዝምልከት ዛዕባታት ኣመልኪቶም ክዛረቡን ከለዉ ከም ፖለቲከይና ኮይኖም ይዓዩ ወይ ይዛረቡ ማለት ግን ኣይኮነን። ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ብዕለት 4 ጥቅምቲ 1965 ዓመተ ምህረት ኣብ ሓፈሻዊ ባይቶ ውድብ ሕቡራት ሃገራት ኣብ ዘቕረብዎ መደረ ነዚ ብጽቡቕ ገሊጾምዎ ይርከቡ። እዛ ኼባ እዚ ከምቲ ዅልኻትኩም ኣጸቢቕኩም እትፈልጥዎ ክልተ ዓይነት ባህርያት ኣለዎ። ኣብ ሓደ እዋን ተራን ብዕቤትን ድማ እዩ ዝፍለጥ። እዚ ዝዛረበኩም ዘሎ ከማኻትኩም ሰብ እዩ እሞ ብተራ ቃላት እዩ ዝዛረበኩም ዘሎ። ንሱ ሓውኹም ሕሉፍ ሓሊፉ እውን ሓደ ካብቶም ንሉዓላውያን ሃገራት ዝውክሉ ዝነኣሱ ሰባት እዩ። ከመይሲ በዛ ኣረኣያ እዚ ክትርእዩና እንተ ደኣ መሪፅኩም ንእሽቶን ምሳልያውን ግዜያውን ሉዓላውን ነጥራ እዩ ዘለዎ። እዚ ኸዓ መንፈሳዊ ተልእኾ ንምፍጻም ናጻ ክኸውን ከምኡ እውን ነቶም ምስኡ ዝተሓባበሩ ሰባት ካብ ዝኾነ ይኹን ሉዓላውነት እዚ ዓለም እዚኣ ናጻ ምዃኑ ንምርግጋጽ ዘድሊ ዘበለ ዅሉ ዝሓትት እዩ ክብሉ ኣመልከትሎም። ርእሰ ሊቃነ ጳጳሳት ናብ ሕቡራት መንግስታት ኣሜሪካ ክበጽሑ ከለዉ ብኡ ንብኡ ብዛዕባ ገዛ ርእሶም ኣብ ዝተዛረብሉ ምሳኻትኩም ኣብ ውድድር ክኣቱ ህርፋን ግዜያዊ ስልጣን የብለይን፣ ከም ሓቁ እኳ ድኣስ እናሓቶ ነገር እውን የብልናን፣ ዝለዓል ምሕትት እውን የብልናን። እንተኾነ ባህግና መስመር ንምትሓዝን ሃሰስ ንምባልን ፍቓድ ንምርካብን እዩ። እዚ ድማ ኣብ ዓውዲ ተልእኾና ንኸነገልግለኩም ፍቓድ ንኽረክብ ብዘይ ዝኾነ መኽሰብ ብትሕትናን ብፍቕርን ከነገልግለኩም ፍቓድኩም ንምሕታት እዩ። ልክዕ እዩ ንናይ ክርስቶስ ተወካሊ ምሉእ ሓርነት ንምርግጋጽ ዳርጋ ሓደ ዘመን ይገብር ናይ ሮማ ጳጳስን ጓሳ ኣድማሳዊት ቤተ ክርስቲያንን ሉዓላዊ ዝኾነሉ ንእሽቶ መሬት ከም ዝህሉ ዝከሓድ ኣይኮነን። እዚ ግን ካብ ዝኾነ ይኹን ካልእ ሃገር ነፃ ምዃን ኣድላይ ምዃኑ ብልክ ኣፍልጦ ንምሃብ ተባሂሉ ተገብረ ደኣ እምበር ድርብ ተልእኾ ንምርግጋጽ ኣይኮነን። ዝኾነ ይኹን ክብሪ ወይ ምግናን ነቲ ርእሰ ሊቃነ ጳጳሳት ከም ርእሰ ሃገር መጠን ዘለዎም ግደ ምጉላሕ ኣብ ኣገዳስነት እዚ ግደ እዚ ናይ ኣጋንኖ ጌጋ እዩ። ምኽንያቱ ነቲ ከም ኣድማሳዊ ጓሳ መጠን ዘለዎም ሓቀይና ተልእኾ ስለ ዝኸፋፍሎ
ንካቶሊካውያንን ንኻልኦት ክርስቲያን ምእመናንን ከምኡውን ንኹሎም እቶም ሰብ ጽቡቕ ድላይ ዝኾኑ ሰባት ወንጌል ንምስባኽ ጥራይ ዝምስክሩ ጓሳ እዮም። እቶም ኣብዚ ግዜ እዚ ልዑል ካርዲናል ጆቫኒ ባቲስታ ሞንቲኒ ሊቀ ጳጳሳት ሚላኖ ዝነበሩ ብዕለት 10 ጥቅምቲ 1962 ዓመተ ምህረት ኣብ ድሮ መኽፈቲ ካልኣይ ጉባኤ ቫቲካን ኣብ ካምፒዶልዮ ኣብ ዘካፈልዎ መደረ ነዚ ተልእኾ እዚ ብግቡእ ገሊጾምዎ እዮም። ኣብቲ መደረ እቶም ናይ መጻኢ ርእሰ ሊቃነ ጳጳሳት ብዛዕባ መወዳእታ ግዜያዊ ስልጣን ቤተ ክርስቲያን ብ1870 ዓመተ ምህረት ግዛኣት ርእሰ ሊቃነ ጳጳሳት ምስ ወደቐት ከም ዝበሉ ኣብቲ ግዜ እቲ እዮም ርእሰ ሊቃነ ጳጳሳት ከም መምህር ህይወትን ምስክር ወንጌልን መጠን ብዘይተለምደ ብርታዐ ዕዮኦም ዝቐጸሉ። በዚ ከምዚ ድማ ኣብ መንፈሳዊ ምምሕዳር ቤተ ክርስቲያንን ኣብ ዓለም ኣብ ዘለዎም ስነ ምግባራዊ ጽልዋን ቅድሚ ሕጂ ተራእዩ ኣብ ዘይፈልጥ ደረጃ ዝበጽሑ ንህይወት ወዲ ሰብ ኣብ ኩሉ ደረጃታት ህላውኡ ክኸብርን ክዕቆብን ክጣበቑን ከለዉ ንረብሓ ኩሎም ህዝብታት ኣብ ግምት ብምእታው ብዛዕባ ሰላም ክዛረቡን ከለዉ ከምኡውን ነቲ ጽሉል ውድድር ኣጽዋር ደው ንምባል ክጽውዑን ከለዉ ሕሉፍ ሓሊፉ እውን ካብቲ ፍትሓዊ ውግእ ዝብል ኣምር ሰጊሮም ክወፁን ከለዉ ነቲ ስልጣና ኣስተምህሮት ቤተ ክርስቲያን ዝኾነ ማሕበረ ሰብኣዊ ሰረተ እምነት ብምጥቃስ ዝርርብን ምይይጥን ክግበር ክጽውዑን ከለዉ ንስደተይናታት ሰብኣዊ ክብረቶም ፈጺሙ ከይዝንጋዕን ከም ተቐባልነት ዝግብኦም ሰባት ክቝጸሩን ጻውዒት ከቕርቡን ከለዉ ድኻታት ማእከል ናይ ወንጌል ምዃኖምን ዝያዳ ፍትሓውን ሰላማውን ማሕበረ ሰብ ክንሃንጽ ከም ዘሎና እንከዘኻኽሩና ንመሰል ሃይማኖታዊ ነጻነትን ክጣበቑ ናብ ደቅናን ደቂ ደቅናን ምእንቲ ኸነመሓላልፎ ንተፈጥሮ ምክንኻን ኣድላይ ምዃኑ ክገልጹን ከለዉ እዞም ተካይ ቅዱስ ጴጥሮስ ከም ርእሲ ናይ ሓንቲ ሃገር ብምዃን ኣይኮነን ዝነበረ ቅዱስነቶም ወንጌል ጥራዮም ዝሰብኩ ዘለዉ። 30 ተዓወትቲ ኖቤልን ካብ 30 ሃገራት ዝመጹ ተወከልትን ነበር መራሕቲ ሃገራትን መንግስታትን 20 ምርኡያት ክኢላታት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ካብ 30 ኣብ ዓለም ምርኡያት ዝኾኑ መናብርተ ጥበባትን ተቋማት ስነ ምርምርን ዝመጹ ሊቃውንቲ ኣብዚ ሰሙን እዚ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ላውዳቶሲ ተጋቢኦም ጸኒሖም ድማ ኣብ ካፒቶሊ ሂል ክእከቡ እዮም። ኣባኡ ድማ ናይ ሮማ ኣዋጅ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ዘርእስቱ ሰነድ ተቐባልነት ክህብሉ ትጽቢት ይግበረሎም። ሃገረ ቫቲካን ካብ ዕለት 14 ክሳብ ዕለት 16 ሓምለ ኣብ ቦርጎ ላውዳቶሲ ማለት ኣብ ጳጳሳዊ ስፍራ ኣታኽልቲ ካስትል ጎንዶልፎ ልዕሊ 200 ዝኾኑ ካብ መላእ ዓለም ዝመጹ ሰበ ስልጣንን ተወከልቲ ምርኡያት ኣህጉራውያን ተቋማትን ምርምርን ኣብ ዓውዲ ሰላምን ሰብ ዝሰርሖ ኣስተውዕሎትን ተጋቢኦም ክዝትዩ እዮም። ዓለም ለኻዊ ኣኼባ ተሸለምቲ ኖቤል ብምጽዋዕ ብዛዕባ ሰብ ዝሰርሖ ኣስተውዕሎትን ኒኮሎሳዊ ውግእን ሰነድ ከዳልው እዮም። እቲ ኣኼባ በታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ሓዳስ ዓዋዲት መልእኽቲ ግሩም ሰብኣውነት ተደሪኹ ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ንደቂ ሰብ ንምዕቃብ እተወፈየን ኣህጉራዊ ግጭታት እናወሰኸ ዝኸይድ ዘሎ ዘይምርግጋእን እናዓበየ ዝኸይድ ዘሎ ኒኮሎሳዊ ኣጽዋርን ኣማእኪሉ እዩ ዝካየድ ዘሎ። እዚ ድማ ሓደ ክፋል ናይቲ ርእሰ ሊቃነ ጳጳሳት ልዮን ኣጽዋር ዘይብሉን ኣጽዋር ዘጥፍእን ሰላም ብዝብል ንዘቕረብዎ ራእይ ንምትግባር እዩ። እቲ ኣኼባታት ኣብ መዋእል ሰብ ዝሰርሖ ኣስተውዕሎትን ኒኮሎሳዊ ኣጽዋርን ኣውቶማቲክ ኣጽዋርን ሓደስቲ ዲጂታላዊ ምዕባሌታትን ከምኡውን ሓደስቲ ሞዴላት ዲጂታላዊ መሳርሒታትን ናይ ሮማ ኣዋጅ ብምቕራብ ክዛዘም እዩ። እቲ ኣኼባ ብዕለት 16 ሓምለ ኣብቲ ኣብ ካፒቶሊ ሂል ዝርከብ ኣዳራሽ ከተማ ሮማ ብዝግበር ጽምብል ድማ እዩ ክዛዘም። ንሰለስተ መዓልቲ ዝኣክል 30 ተሸለምቲ ኖቤልን ነበር መራሕቲ ሃገራትን መንግስታትን ኣስታት 20 ዝኾኑ ምርኡያት ክኢላታትን መሃዝትን እንተላይ ምስ ተወከልቲ ናይ 30 ኣብ ዓለም ዘለዉ ውሩያት መናብርተ ጥበባትን ተቋማት ስነ ምርምርን ሓቢሮም ብዛዕባ እቲ ሎሚ ንደቂ ሰብ ዘጋጥሞም ዘሎ ቀንዲ ብድሆታት ጉባኤ የካይዱ ኣለዉ። ብፍላይ ብዛዕባ ኣህጉራዊ ድሕንነት፣ ምምሕዳራዊ ሓድሽ ቴክኖሎጂ፣ ኣጽዋር ምርጋፍን ናብ ሰላም ዘተኰረ ቁጠባን ምምዕባል ኣብ ዝብሉ ኣርስትታት ክመያየጡ ትጽቢት ይግበረሎም። ኣብ ማእከል እቲ ምይይጥ ሓድሽ ምህዞን ሓላፍነትን ስነ ምግባርን ዘጣመረ ሓድሽ ዓለም ለኻዊ ንድፊ ምንዳይ ዝዓለመ ድማ ክኸውን እዩ። እዚ ተበግሶ እዚ ብማሕበር ተሸለምቲ ኖቤል ንምክልኻል ኒኮሎሳዊ ኩናት፣ ተበግሶ ደቂ ኣንስትዮ ኖቤል፣ ኣህጉራዊ ማሕበር ሓካይም ንምክልኻል ኒኮሎሳዊ ኩናትን
ናይ ፑንግዋሽ ኮንፈረንስ ስነ ፍልጠትን ዓለም ለኻዊ ጉዳያትን ማእከል ዩኑስ ካቶሊካዊ መንበረ ጥበብ ኣሜሪካን መንበረ ጥበብ ቺካጎ ቤት ትምህርቲ ሕክምና ሃርቨርድ ሆስፒታል ደቂ ኣንስትዮ ብሪንገምን መንበረ ጥበብ ኖተርዳም ዝወደብዎ ኮይኑ ዓለም ለኻዊ ዶሙስ ኮሚሽን ፋውንዴሽን ከም ዋና ጸሓፊ ኮይኑ ዘገልግለሉ ዘሎ ተበግሶ እዩ። ካብ መንበረ ጥበብ ሃርቨርድ፣ መንበረ ጥበብ ስታንፎርድ ዩኒቨርሲቲ ኮሎምቢያ፣ መንበረ ጥበብ ፕሪንስተን፣ መንበረ ጥበብ ካሊፎርኒያ፣ በርክሊ፣ ሚድልበሪ ተቋም ኣህጉራዊ መጽናዕትታት፣ ኣብ ሞንተረይ፣ መንበረ ጥበብ ኦክስፎርድ፣ መንበረ ጥበብ ማንቸስተር፣ ኮሌጅ ዴፈረንሳ፣ መንበረ ጥበብ ፓሪስ፣ መንበረ ጥበብ ሲንዋንግ፣ መንበረ ጥበብ ኩንስ፣ መንበረ ጥበብ ሳይሞን ፍሬዘር፣ ሃገራዊ መንበረ ጥበብ ኣውስትራልያ፣ መንበረ ጥበብ ኣንትወርፕ፣ ጳጳሳዊ መንበረ ጥበብ ቅዱስ ፓትሪክ፣ መንበረ ጥበብ ሮማ፣ ቶር ቬርጋታ ተቋም ባልሴሮ፣ መንበረ ጥበብ ደቡባዊ ካሊፎርኒያ፣ ከምኡውን መንበረ ጥበብ ቴሌማቲካ ኢንተርናሲዮናሊ ክሳተፍዎ እዮም። ኣብ መዋእል ሰብ ዝሰርሑ ኣስተውዕሎትን ኒክሎሳዊ ኣፅዋርን ሓደስቲ ዲጂታላዊ ስራሓትን ከምኡውን ሓድሽ ሞዴላት ዲጂታላዊ ምዕባለን ኣብ መደምደምታ ኣተኣኼባ ናይ ሮማ ኣዋጅ ኣፅዋር ዘይብሉን ኣፅዋር ዘራግፍን ሰላም ዘርእስቱ ሰነድ ከቕርብ እዩ። ዕላማቲ ኣዋጅ ኣብ ምትሕብባር ሰብኣዊ ክብሪ፣ ኣብ እተሓላለኸ ሰብኣዊ ምዕባለ፣ ከምኡውን ኣብ መንጎ ህዝብታት ንሰላም እተመስረተ ኣህጉራዊ ድሕንነት ንምድንፋዕ መሰረታዊ ስርዓታትን መምርሒታትን ንምቋም ክኸውን እዩ። ሰቡፉይ ህይወት ኣሓት ደናግል ንኣምላኽ ብእተወፈየ መንገድታት ከፍቅራኦን ከገልግላኦን እተጸውዓ እኳ እንተኾና ኣሓት ደናግል ግብረ ሰናይ ዘቅዱስ ቻርለስ ብሮሜዮ ግን ኣብ ከባብያውን ዓለም ለኻውን ደረጃ ንበጻሕቲ ብፍቕርን እንግዶትን ከገልግላ ተጸዊዐን እየን። በዚ ኸምዚ ድማ ኣብ ኣሩሻ ታንዛንያ ማእከል ሱባኤ መስሪተን የገልግላ ኣለዋ። ብዕለት 18 ሰነ 1652 ኣብ ናንሲ ፈረንሳ ብኢማኑዌል ቻውቬነል እተመስረተት ማሕበር ኣሓት ደናግል ግብረ ሰናይ ዘቅዱስ ቻርለስ ብሮሜዮ ኣብ መላእ ዓለም ናይ ፍቕርን ኣገልግሎትን ተልኽኣ ትፍጽም ኣላ። ሎሚ እዛ ማሕበር ኣብ ሃገረ ታንዛንያ ንመንፈሳውን ሰብኣውን ድሌታት ህዝቢ ብምምላእ ኣብ ጉስነታውን ማሕበራውን ኣገልግሎት ብንጥፈት ይሳተፋ ኣለዋ። ኣብ ማእከል ህይወት እቲ ማሕበር ድማ ምስ ኣምላኽ ብነባር ፍቕሪ ሓድነት ምስራት ዝብል ዕላማ እዩ ዘለወን። እዚ ዕላማ እዚ ንኣሕዋትን ኣሓትን ንመንፈሳውን ኣካላውን ድሕንነት ኩሎም ሰባት ከዕብያ ድማ ጸዋዕታ የቕርበለን። ኣሓት ግብረ ሰናይ ዘቅዱስ ቻርለስ ብሮሜዮ ብ1958 ዓመተ ምህረት ካብ ኔዘርላንድ ተበጊሰን ናብ ታንዛንያ በጽሓ። ኣብ ማቲንኮ ኣብ ሰበኻ ሲንጊዳ ናይ መጀመርታ ማሕበረን ድማ መስረታ። ኣብ ዝሓለፈ ዓመታት እዘናሓት ኣብ ዝተፈላለየ ሃዋርያዊ ኣገልግሎታት እንተላይ ኣብ ቤት ትምህርትን ስነ መዕበያን ጉስነት ነፍሳትን ብተኣማንነት ኣገልጊለን እየን። ተልኾአን እናሰፍሐ ምስከደ ድማ እዘናሓት ድናግል ኣብ መንጎ ሰቡፉይ ህይወትን ሰቡትን ኣንስትን ካህናትን ምእመናንን ስቕታን ዕርፍትን መንፈሳዊ ምሕዳስን ዝህብ ስፍራ ንምርካብ ዘለዎ ኣገዳስነት እናወስኸ ይኸይድ ከም ዘሎ ኣፍልጦ ሃባሉ። እዚ ምስትውዓል እዚ ኣብ ርእሰ ሰበኻታት ኣሩሻ ናይ መዕረፊ ቤት ማእከል ሰሚናርን ሱባኤን ከምኡውን ዝተፈላለየ መደባት ዘእንግድ ኣዳራሽ ከም ዝምስርታ ገበረን። ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ወንጌል ማርቆስ ንበይንኹም ናብ ጽሙው ቦታ ከተዕርፉ ንቕሩብ ጊዜ ንዑናይ ከም ዝበሎ ማእከል ሱባኤ ቅዱስ ካሩሎስ ሰባት ካብ ስራሕን ትሑዛት ዝኾኑሉ መደባት ርሒቖም ብጸሎትን ብኣስተንትኖን ምስ ኣምላኽ ዝራኸብሉ መቕደስ ኮይኑ ድማ ይርከብ ኣሎ። እቲ ኣብ ከተማ ተንገሩ ኣሩሻ ዝርከብ ማእከል ቅዱስ ካሩሉስ ብዕለት 14 ጥቅምቲ 2017 ብወግዒ ተኸፍተ። ከምቲ ክብርቲ እናቴ ኣጋታ ዝገለጻዎ እዚ ማእከል ምምስራቱ ነዚ ግዜና ዘድሊ ነገራት ንምምላእን ንተልእኾ ናይቲ ማሕበረን ንምክፋልን መንፈሳውን ኣካላውን ክንክን ማለት ንውልቀ ሰባትን ንዘዕርፉ ጉጅለታትን ዕረፍቲ ንዘድልዮም ጸሎት ዝገብሩ ቦታ ንምሃብ እዩ ተመስሪቱ። እዚ ማእከል እዚ ኣብ ጥቓታ ኣብ ታንዛንያ ማእከል ቱሪዝምን ኣህጉራዊ ንጥፈታትን ተባሂላ እትፍለጥ ከተማ ኣሩሻ ዝርከብ ኮይኑ ካብ መላእ ዓለም ንዝመጹ ኣጋይሽ ዝቕበል እዩ። ምቕባል ኣጋይሽ ማእከል ተልእኾ ናይ ዘናሓት ድናግል እዩ። ኣብቲ ማእከል ዘገልግላ ክብርቲ እናቴ ጁልያናን ክብርቲ እናቴ ሚካኤላን ንኣጋይሽ ምቕባል ንኣምላኽ ዘገልግላሉ ዓሚቕ መንገዲ ከም ዝኾነ ይምስክራ። ብፍላይ ካብ ውሽጥን ወፃእን ታንዛንያ ዝመጹ ኣጋይሽ ምቕባልን ምግልጋልን
عبي حقوسيو حدقا شامسيو أبز مسانات أنيحو بحقوسن بسلامن كخيدن كلو عميق متسننا يهبنايو بزاقل قلو تزابيلنا كابا قايشنا نمهار نساتو موين كابا نايم مهارو يوم نابزز متسزبلا كلو مس أملاخ كم زراخب نمرققات نحنا أقل قلت تراينا بلا عبرستي أقل قلوت محدرن معرفن اتماكل سميناراتن أخيباتاتن قبائتاتن صنبلاتن انت اللاي مرعا كموون ناي كهنت صنبل زكايدلو عبين بزوحن علامازلوو الدراشالوو بزا أقل قلوت زابيلن إزن حاتدن أقل فقرن لكسن بلوس أقل قلوتن يمسكرايين ناقايش مكنخان كبهالن كلو طعي مقبن دحننتن زلو ومعرفن ملقاس مالتيو نزين مدقاف ازن حات دناقل اتاخلتي احملتن فرتاتن تخيلن يكناخنا نمعالتاوي اقل قلوت زخوون حدش فريات دما يدالوا نايقزار سنا مقبي بمبقال كابقوداي نترى نقرات سلان رحق اتين اقل قلوسة بحدشن دحننت زلو فرتات كمن قبرو رقص انياتاتي نابلا اتنحات دناقل بتوساخي كم درحو كبتي حسماتات كموون مانتي لزا عمسلو ناعشتو نتفتات حرشاون يكاي داين ازي تبقسوتات ازي ناقايش معازاو مقبي كم زرخبو بمقبار وزايتات نمق الناس زحق زيو بزي خمز دما اتنحات حلافنت زسمعو ممحدارن كاتسالنت زلووك وراس النت زقرب اقل قلوتيين زكاي دا زلوا زنحات دناقل نرأي مسراتي ان امونات بمخان مسمح برسب التخبابي بمتحببار حوارياوي اقل قلوت ونيفت سماين اب ابيات تمهرتي ابيات كريستيانات تمهرت كريستوس يمهرا كمون بزعبا من نبابرو حدار زملكات تمهرتي يهباين زدما سبات زيادة رأسوم نكخلو من قدن ادلات زخفتلوم ايو بزحبار او تلوخوزي اتي اب كبابي انزلو محبرسب بتم عالتاوي اقل قلوت نايزن دناقل زقلت هلاوان فقرن كريستوس يلا مامدو ما اكل سباية تنجرو كابز مسرطات حيزو كابز التفل عليه كفلتات عالم زمسو اقايش نعرفتي سمينارات اخيباتاتن حنقو فايلو تقبيلو بقد سالزو حزو بس احتدما ملكتن موسان متممانن نايزا اقل قلوتانيو نتوم كاب كربان رحوقن زمسو اقايش نماسو اللومن نمسقنو منينا حساباتو من مخرطاتو من اقل قلوتنا نخم محايشو يحقزن نايو دما بلا الزمن لا شزي نتوم بس احتي زد اليوم نقرات اب قبو قيزيو نمملا يحقزن نايو بلا لكع كم زخونا يخون اقل قلوت مقبالا قايشوين بدوه تاتا اللو قلق هابزخا قطرا قايشن ححالي فكان تعنا زقات امس اقاماتن تعاس اصافنتن قولا حتى يحطت اتي زحقوس قنا ابتخبابي زركب حكمنا ومسالتي اتات اقايش ادلاي ابزخون اللقوان قبو كنكن كمز قبر اللوم يرقاقز ازي نايك الدوس كارولوس قدامن ماكل سباين كام منبرينا ريحيقو زركب قزانا زبل جرحو زك الحن بحق انزد مازن صبارقنيو ازان حات دناقل ام قبال اقايشن مقبن قوانقواتاتن كيلاتات سلزخونا قوانقواتات سواهيلي انجليز جرمن كمون فرنساي ززاربو اقايشوون حانقو فايلن زقبالايين كلو متوم عرفتن منفساو محداسن مقبن زدليو سبات اووزاي كتما ارو شازلو سلاماوي هواهو نخرئيو بوعوع منفس يعدم اللوا اباو دما احات قبرة سناي زك الدوس تشارلس بروميو بفقرن بسالوتن بلكسن انقدوتن ناملاخ مقلقالن يغتسلا اللوا دهرتي اب فينزويلا زقات امك اتهل من قد

ኛ ምንቅጥቃጥ ምድሪ ኣብ ዝሃቦ እዋናዊ ሓበሬታ ገሊጹ። ድሕሪ እቲ ኣዕናዊ ምንቅጥቃጥ ምድሪ ዳርጋ ሰለስተ ሰሙን ዝኸውን ጸኒሑ፡ ስድራ ቤታት ሬሳ ዘፍቅርዎም ሰባት ንምርካብ ኣብ ፍርስራስ ክደልዩ ከለዉ፡ ብዙሓት ሰባት ድማ ሃለዋቶም ኣይተፈልጠን ዘሎ። እቶም ሰበ ስልጣን ከም ዝገለጽዎ ኣስታት 6500 ሰባት ድሒኖም ይርከቡ። ይኹን እምበር ሓያሎ ናይ ምድሓን ጻዕርታት ብጓሂ ስርሖም ኣቋሪጾም ይርከቡ። ሮይተርስ ብዛዕባ እቲ ኣብ ማእከል እቲ ሓደጋ ኣብ እትርከብ ከተማ ላጎይራ እትነብር ጎርዞ ድሕሪ እቲ ምንቅጥቃጥ ምድሪ ኣብተን ናይ መጀመርታ 24 ሰዓት ኣብ ትሕቲ ፍርስራስ ሃለዋታ ከም ዘይተረኽበ ጸብጻባት ይሕብሩ። እቲ ዘድሊ ፍሉይ መሳርሒ ስለ ዘይተረኽበ ድማ እቶም ናይ ህይወት ኣድሕን ሰራሕተይናታት ክረኽብዋ ኣይከኣሉን። ሬሳኣ ድማ ኣብ ትሕቲ እቲ ዝወደቐ ህንጻ ክሳብ ሕጂ ተደፊኑኣሎ። እታ ጓል 17 ዓመት መሓዛኣ ማርያ ንሮይተርስ ከም ዝገለጸቶ እቲ ምንቅጥቃጥ ምድሪ ምስ ኣጋጠመ ክልቲኤን ኣብ ዝመጽእ ስነ ስርዓት ምርቓ ዘቕርባኦ ሳዕስዒት ይለማመዳ ከም ዝነበራ ገለጸት። ማርያ ን17 ሰዓታት ኣብ ትሕቲ ፍርስራስ ተዓጽያ ስለ ዝነበረት ኣብ መወዳእቱ ብሕይወት ድሓነት። ካብቶም ብሓባር ነቲ ምርኢት ዘዳልዉ ዝነበሩ 10 ዕሩኽ እቶም 6 ብሕይወት ተሪፎም እዮም። ድሕሪ እቲ ዕንወት ብዙሕ ተመሳሳሊ ዛንታታት ድማ ይስማዕ ኣሎ። እዚ ከምዚ ኢሉ እንከሎ እቶም ኣብ ፈለማ ንህጹጽ ረድኤት እተላእኹ መጥፋእቲ ሓውን ክኢላታት ጕጅለታት ህይወት ኣድሕንን ናብ ሃገሮም ይምለሱ ኣለዉ። ብሕይወት ዘለዉ ሰባት ከም ዘለዉ ንፈልጥ እኳ እንተነበርና ብምኽንያት እቲ ኣብ መንገዲ ዘሎ ፍርስራስን ዑናኡን ግና ብኣካል ኣብ ግዜኡ ክንበጽሕ ኣይከኣልናን። እቲ ዘሕዝን ግና ሰባት መይቶም እዮም ክብል ሓደ ብሪጣንያዊ ኣባል ጕጅለ መጥፋእቲ ሓዊ ንቢቢሲ ሓቢሩ። ካልእ ኣባል ጕጅለ ህይወት ኣድሕን ብሪጣንያ ድማ ህዝቢ ቬኔዙዌላ ብዙሕ ስቓይ እኳ እንተጋጠሞ ዘርእዮ ጽንዓትን ልግስን ኣመልኪቱ መስከረ። ኣባይቶምን ፈተውቶምን ስድራ ቤቶምን ስኢኖም እዮም፣ ህያውነት ንምሃብ እውን ግዜ ረኺቦም እዮም በለ። ማይን ምቁር መግብን ዝኾነ ይኹን ነገርን ይህቡና ነበሩ። ነዚ ጽንኩር እዋናት እዚ ንኽንሰግሮ ጥራይ እዮም ዝህቡና ነይሮም። እዚ ኸዓ ዘደንቕ እዩ ነይሩ፣ ህያውነቶም ንዓይ ፍሉይ እዩ ነይሩ ድማ ክብል ይምስክር። ኣብ ዝሓለፈ ሰሙን ውድብ ሕቡራት ሃገራት ኣብ ዝቕጽል 6 ኣዋርሕ ን1.3 ሚልዮን ሰባት ሰብኣዊ ረድኤት ንምሃብ ኣስታት 300 ሚልዮን ዶላር ኣሜሪካ ህጹጽ ጻውዒት ኣቕሪቡሎ። ውድብ ሕቡራት ሃገራት እቲ ምንቅጥቃጥ ምድሪ 6.7 ቢልዮን ዶላር ኣሜሪካ ጉድኣት ከም ዘስዓበ፣ እዚ ድማ ዳርጋ 600ታዊት ሓፈሻዊ ፍርያት ቬኔዙዌላ ምዃኑ ይግመት። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። እስራኤል ኣብ ቃዛ ወተሃደራዊ ንጥፈታት ትቕጽላላ። ሓንቲ ጓል 9 ዓመት ቈልዓ ዝርከብዎም 5 ሰባት ከም እተቐትሉ ድማ ተገሊጹሎ። ኣብ ከተማ ሮማ ሓድሽ ዝርርብ እስራኤልን ሊባኖስን ይካየዳ ኣሎ። ከምኡ ውን እስራኤል ኣብ ወርሒ ጥቅምቲ ናይ ፓርላማ ምርጫ ንምክያድ ትዳሎላ። ዝሓለፈ ሰንበት ብውሕዱ 5 ሰባት ኣብ ሰፈራታት ቃዛ ብዝተፈጸመ መጥቃዕትታት እስራኤል ተቐቲሎም ኣለዉ። ሓይልታት ምክልኻል እስራኤል ኣብ ከተማ ቃዛ ኣብ ከባቢ ሳብራ መጥቃዕቲ ከም ዝፈጸመ ተረጋጊጹ። ነቲ ገና ስርሒቱ ዝፍጽም ዘሎ ኣጽዋር ዘፍሪ ሓማስ ዒላማ ከም ዝገበረ ብምግላጽ ነቲ ቐጻሊ ዝርርብን እቲ ጕጅለ ነቲ ናይ ስራሕ ክእለቱ ንምምላስ ዝገብሮ ፈተነን ብንጹር ከም ዝጥሕስ ተገሊጹ ኣሎ። ሰራዊት እስራኤል ግና ኣብ ኑሴራት ኣብ ዝርከብ ደንበ ሓንቲ ጓል 9 ዓመት ቈልዓ ከም እተቐትለት ዝገልጽ ጸብጻባት ርግጽነት ኣይሃብሉን። እዚ ከምዚ ኢሉ እንከሎ ኣብ ዲፕሎማስያዊ ግንባር ኣብ መንጎ እስራኤልን ሊባኖስን ሓድሽ ዝርርብ ሎሚ ዕለት 14 ሓምለ ክጅምር ትጽቢት ይግበረሉ ኣሎ። ክሳዕ ጽባሕ ዕለት 15 ሓምለ ድማ ኣብ ከተማ ሮማ ኣብ ኤምባሲ ሕቡራት መንግስታት ኣሜሪካ ክቕጽል እዩ። ብመሰረት ዲፕሎማስያዊ ምንጭታት ልኡኻት እስራኤልን ሊባኖስን ድሮ ናብ ርእሰ ከተማ ኢጣልያ በጺሖም ኣለዉ። እቲ ዝርርባት ኣብ ደቡባዊ ሊባኖስ ክልተ ናይ ፈተነ ዞባታት ኣብ ምፍጣር ዘተኮረ ክኸውን ድማ ትጽቢት ይግበረሉ። ኣብ እስራኤል ኣብ ዕለት 27 ጥቅምቲ ክካየድ ተመዲቡ ዘሎ ናይ ፓርላማ ምርጫ እውን ኣቓልቦ ይግበረሉ ኣሎ። ካብ 1988 ነጀው ኣብ መወዳእታ ምሉእ ሓጋግ እዋን ዝካየድ ናይ ፓርላማ ምርጫ ድማ ክኸውን እዩ። ቀዳማይ ሚኒስተር ቤንያሚን ነታንያሁ ካልእ ናይ ሥልጣን እዋን ክረክብ ድማ ትጽቢት ይግበረሉ። ነቲ ዝመረጾ ተካኢ ድማ ድሮ ከም ዝሓበረ ተገሊጹሎ። ቀቅድምቲ ኣብ ዕለት 4 ነሓሰ ዝካየድ ናይ ሊኩድ ምርጫ ሰፊሕ ሃገራዊ መንግስቲ ክግበር ጻውዒት ኣቕሪቡሎ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነጥብ ኣሕመድ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።